እዚ ናይ ኤዲቶሪያል ፕሮግራም ዝም ሐላለፍ ካብ CJSW90.FM ኩሉ ጊዜ ሰንበት ካብ ሰዓት 10:00 እስከ ሰዓት 11:00 እዩ። You're listening to the Eritrea Radio Show from CJSW 90.9 FM every Sunday

እዚ ናይ ኤሌክትራሪ ፕሮግራም ዝመሓላለፍ ካብ CJSW 90.9 FM ወትሩን ጎስ ሰንበት ካብ ሰዓት 12 እስካብ ሰዓት 1 ወትሪ እዩ። Listening to the Eritrean Radio Show from CJSW 90.9 FM every Sunday from 12 o'clock till 1 p.m.

0: ንኣይተ ጻድቃና ሓቶ ግን ኣሎ ሃፀይ ምንሊክ ኣብ ዘመኑ መዓስ እዋን ምስ ህዝቢ ዓፋር ርክብ ዝነበሮ ምንሊክ ንደንከርን ዓሰብን ከ ረጊፅዎ ይፈልጥ ድዩ? እቲ መልሲ ኣይፋልን እዩ። ሃፀይ ምንሊክ ግዛት ኢጣልያን ዝነበረት ኤርትራን ግማግም ባሕራን ንኸይረግፅ ምእንቲ ብ1889 ኣብ ውጫለ ዝተገብረ ውዕል ነዚ ሕጂ ተሓዋውሶ ዘሎ ታሪክ እኹል መልሲ እዩ። ዝጠፈሸ ነጋዳይ ናይ ቀደም መዛግብቱ ይፍትሽ ዝብል ምስለ ኣበዋት ንህሉ ኣካይዳ ስርዓት ብልፅግና ዘነፀር እዩ። ባሕሪ ብፃሓናይ ንምባል ዘይተንከፍዎ ርእስቲ የለን። ናይ መወዳእታ መጣልዒት ኢሎም ዝሓሰብዋ ደቂ ዓፋሪና ዝብሉ ተረፍ መረፍ ስርዓት ደርግን ተኸተልቲ ብልፅግናን ከምኡ ውን ዓለም ዝጠለመቶም ጀነራላት ኢና ዝብሉ ኣኻኺቦም ዓፋር እትብል መዝሙር ክኸስዋ ይረአዩ ኣለዉ።
1: አፋሮች ቦርደር የላቸው። እኔ ብዙ ጊዜ ከነሱ ጋር ስለቆየሁ
0: አፋር ዶብ የብሎምን። አነ ብዙሕ ጊዜ ምስኦም ስለ ዝነበርኩ ሓደ ዓብ ቀቢላ ካብ ኣፅቢ ውርድ ኢሉ ከነባ ወይ ድማ ፈረስ ድጌ ኣብ ዝበሃሉ ቦታታት ትረኽቦ ካብኡ ሓሊፍካ እውን ካብ ውሬ ክሳብ ኢራፋይለ ካብ ኣውሳ ክሳብ ዓሰብ ይርከቡ። ኣብ ዘካይድዎ ናይ ንግዲ ምንቅስቃስ ኣብ ሞ ዓፋር ዶብ ዝበሃል የለን ከምዝደለይዎ ይረኸቡን ይነግዱን።
1: ይሄ ቦርደር አርቲፊሻል ነው። እንደፈለገ ነው የሚገናኙት፣ የሚንቀሳቀሱት፣ የሚነግዱት፣ የሚሰሩት።
0: ኣብ ገማግም ባሕሪ ዘለዉ ብሔረ ዓፋር ይኹኑ ኣብ ካልኦት ከባቢታት ዝነብሩ ኤርትራውያን ነቲ ካብ ግዜ መሳፍንትን ሃፅያትን ጀሚሩ ክሳብ ዕለተ ናጽነቱ ብኢትዮጵያውያን ገዛእቲ ኣብ ልዕሊዩ ዝተፈጸመ ኣሬሜንነት፣ ግፍዒ፣ ዝምታ፣ ምጽናት ዓሌት ረሲዑ ንኢትዮጵያ ክብሪ ዝህብ ኤርትራዊ ኣሎ ኢሎም ምእማኖም ዘስደምም እዩ። ትማሊ ብሰንኪ ገዛእቲ ስርዓታት ኢትዮጵያ ህዝቢ ዝተሰከሙ ኣድራዕ ዝወግአ እንተረስዐ ዝተወግአ ግን ኣይርስዕን እዩ እቲ መልሱ። ህዝቢ ዓፋር ንመሳፍንትን ሃፀያትን ኣቢሲንያ መሬቱ ዘየድፈረ ኣብ ግዜ ፖለቲካውን ብረታውን ቃልሲ ህዝቢ ኤርትራ ብኣብነት ዝጥቀሱ ሓያላት መራሕትን ተቓለስትን ዘፍረየ ነቶም ምእንቲ ናጽነት ሃገሮም በረኻ ዝወፈሩ ጀመርቲ ሰውራ ኤርትራ ህዝባዊ ሓይልታት ኣብ ከርሱ ዓቂቡ ዝተኸላኸለ ኣብ ጉዕዞ ቃልስኒ ናጽነት ምስ ኤርትራውያን ኣሕዋቱ መስዋእቲ ዝኸፈለ ሕጂ እውን ዘይከም ሕልሚ ሰበ ስልጣን ብልጽግና ንሉኣላውነት መሬቱን ባሕሩን ብትብዓት ዝከላኸል ዘሎ ኤርትራዊ ህዝቢ እዩ። ርሑቕ ከይክርና ኣብ ቅድሚቶም ኣብ ሓምሳታት መሰልና ረጊፆም ዝጓዓፀፁናን ዝጠለሙናን ውድብ ሕቡራት ሃገራትን ማሕበረሰብ ዓለምን ዳግማይ መሰልናን ናጽነትናን ብድምፅና ዝደራዕናሉን ረፈረንድም ኢትዮጵያዊ ስምዒት ኣለዎ ዝበሃል ዘሎ ህዝቢ ዓፋር ዝረኣየዎንን ውፅኢት ምርጭን ድማ ንሓሶታትን ሕልምን ሰበ ስልጣን ብልፅግናን ዕሱባቶምን ህያው ኣብነት እዩ።
2: ክነሃርኣላ መረቶም ሰነታ ክነሃርኣል ነገደታን ፎርሰታ ኣሳኩ ወዲሪ ዓለም ዱረት ህዮልቱ ዱረኒ ከዳእ ምነታ ህያላ ክልዮ ለእኖ ፎርሰት ንምገድኪ ፎርሰት መዳ ዱራ እየን الفرصه ان ذهبت لا ترجع انه فرصتي لتدوره اوكا سعيدي فرحاني فرحا قياس مالي مالك تايسي ولا نمو حياتك اي تايسي حياتها قبل
3: كلهم ايثيوبيا وسط يالو غوساو جبهار برا
0: كمزو ما بيثيوبيا زرلو اب كالوتا غرا زرلو قبيلات تو بهرات كلهم افدق بحر لو اب كال زرلو سومالاويان اب هنداو قيانوس افدق بحر لو ناتنا سومالاويان جن افدق بحر يبلوم اب ايثيوبيا زرلو دق عفار افدق بحر يبلوم احواتهم جن قيح بحر لو اب ايثيوبيا زرلو اورومو بحر يبلوم اب كينيا زرلو جن افدق بحر لو
4: جيبوتي يالو سومالي جن قيح بحرن اكسي يدرغا ሶማሊያ ያለው ሶማሊ ደግሞ ቀይ ባህርንም
0: ኣብ ጅቡቲ ዘሎ ሶማላዊ ቀይሕ ባህር ኣለዎ። ኣብ ሶማሊያ ዘሎ ሶማላዊ ቀይሕ ባህርን ህንዳዊ ውቅያኖስን ይውንን። ኣብ ኩሉ ዘሎ ሶማላዊ ባህር እናተጠቕመ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
4: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: እዞም መራሕትን ልሂቃንን ስርዓት ብልፅግና ኣበይ ናይ ዓለም ከም ዝነብሩን ኣበይ ከም ዝተማሃሩን ዘገርም እዩ። ኣብ ሶማል ዘሎ ሶማላዊ ባሕሪ ስለ ዘለዎ ኣብ ኢትዮጵያ ዘሎ ሶማላዊ ባሕሪ ክህልዎ ኣለዎ ዝብል ስነ መጎት ብልፅግና ብኸመይ ክግለጽ? ከም ኣባህልኦም ልኡላ

ኣፍኮርስ ክሰምዖ ፀናሕኩም ኣብ ዝሓለፈ ሰንበት ካልእ ተኽፋልያ ነይራ ብዛዕባ ስርዓት ብልፅግና ናይ ዓሰብ ናይ ምውናን ወይ ድማ ወደብ ናይ ምፍጣር ብመሬት ጌርካ ናይ ምስራሕ ሓሳባቱ ወይ ድማ ንገብሩ ጎስጓሳት ብፍላይ ብፍላይ ብዙሓት ናቱ ሓለፍቲ ብዛዕባ ታሪክ ቀይ ባሕሪ ዝተፈለየ ዓይነት ታሪክ እናውረዩ ዝፀንሑ ዘለዉ ዋላ ብቐፃሊ ዝኸይድ ዘሎ እዋን እዩ ንዑ ድማ ግብረ መልሲ ዝሃብዎ ተኻሊእ ተኽፋል ክሰምዑ ፀኒሖም ቀፂለ ድሕሪ ናይ የማነ ገብረ ሚካኤል ባርያ ናብ ኦሮማይ ኦሮማይ ካብቲ ሓደ ታሪክ ናይ ኤርትራ ብፍላይ ብፍላይ ብፍላይ ብዙሓት ኢትዮጵያውያን ከንብዎ ዘለዎም እዩ ንምንታይ እታ ኦሮማይ ዛዕባ ኦሮማይ ትብል መግለፂ ናይ ኦሮማይ ኤርትራ ማለት እዩ ግዜ ደርጊ ማለት እዩ ኣንቢብኩምትኩም ተስፋ ገብር ንዝኾነ ግን ኣይ ቲንክ ብብዙሕ ህዝቢ ስለደየን ብዘይፈልጥ ታሪክ ብዝቐለለ ኩነታት ክቕየር ይኽእል እንድሕር ተንንብብ ወይ ድማ ትሰምዕ እንድሕር ይኹንካ ግን ብዘይ ኣገዲ ሰብ ናይ መንግስቲ መርሓካ እንታይ ዓይነት ሓበሬታ ሂበካ ምናትካ መፃዕቲ ክተት ግምግም እንተኾነ ግዛብ ዘለናዮ እዋን ሕጂ ምኻ ክፊኑ ዩቱብ ምስ ምምፅኡ ቲክቶክ ምምፅኡ ብዙሕ ከንፈርም ደይኮነ ሓበሬታታት ስለዘለ ንዛሕ ፍላይ ፍላይ ሽሉፍስ ዓለም ከጋጊ ይኽእል እዩ ቀፂለ ኣፍኮርስ ድሕና የማነ ባርያ ናብ ኦሮማይ ክመለሰኩም እዩ

ማሴን ዘቡኡ ኣካል ሻዕብያዩ ኣይንብልኒና ጸላእን ፈታውን ፈሊናን ፈልጢና ናይ ህዝቢ ምርግጋእን ዕላማ ወፈራን ህዝቢ ናይ ምርዳእ ስራሕን ንመምርሒ ፖለቲካ ክግድፈሎም እየ ኣብኡ ከለና ኣብ ውሽጢ ሻዕብያ ናይ ሓለዋ ሰውራ ሓላፊ ዝነበረ ናይ ማእከላይ ኮሚቴ ኣባል ዝነበረ ስእናይ በራኺ ዝተባህለ ላዕለዋይ በዓል ስልጣን ኣብ ቀረባ መዓልታት ኢሉ ሂቡሎ ናይ ራብዓይ ብርጌድ ሻዕብያን ናይ ደዋው እዚ ኣዛዝ እዩ ነይሩ ፖለቲካዊ መምርሒና ብግቡእ ክጥቀመሉ ዝግብኦ ሰብ እዩ ጸላእትና ዝመፅሉ መገድታትን ሜላታትን ብዙሕ እዩ ድኹም ጎድንታትና ብዝግባእ ኣፅኒዖሞ ኣለዉ ናይ ማእኸል ሃገር ሰብ ስጋን ሰበይትን እንተርኡ ልቢ የብሉን ዝብልዎ ብሂል ኣላቶም ሰሓቐ ወ ጓዶች ካብ ሰበይትን ስጋን ጥንቅቕ ምባል ሓቀ የ ነቲ ዘዋር ብሰበይቲ ንብልዒ ዝፈቱ ብስጋን መስተን ፍቕሪ ንዋይ ንዘለዎ ድማ ብገንዘብን ንብረትን ናይ ኩሉ ሰብ ድኽመታት ተኸታቲሎም ብምፅናዕ ንዕላምኦም ይጥቀምሉ ዝገበረ ገይሮም ከስድዕዎ ንዘይከኣሉ ድማ ናብ ዝተፈላለየ ውንጀላታት ይቕፅሉ ኩሉ መገዶም ተራቐቐ እዩ ብፍላይ ዕድሚኡ ናብ ጡረታ ንዝተቃረበ ሰብ ከምኡ ናይ ገንዘብ ፀገም ዘለዎ እንተኮይኑ ሓዲኖም እዮም ዝረኽቦ ጓዶች እዚዩ ደጊምና ደጋጊምና ክንጥንቀቕ ይግባአና ዘረብኡ ደምደመ ኩላትና ነነድሕድና ክንጠማመት ጀምርና ሓደ ነቲ ካልእ ኣንታ መን ይኸውን በጃኻ ብዘስማዕ ኣጠማምታ እዞም ሰንካማት ንዓይ ከበየ ናይ መገዲ መፁን ይኹን በልኩ ልበይ ዘሎ ፀገም ንነብስና ብዙሓት ኣይንፈልጣን ኢና ብዛዕባ ድኹም ጎንና ክንሓስብ ኣይንደለን ኢና ናይ ገዛእ ነብስና ሓቅታት ክንቅበል ድልዋት ኣይኮንና ዘይፈፀምክዎ ወይ እውን ብሕጂ ዘይፍፅሞ ሓጢኣት ይህሉ ዶ እንደ እዛ ጥዕምቲ ሓፀር ሂወትን ተቕርቦ ሽሻይ ኩሉ ባህ ዘብለኒ ንመንከ ዘይብሎ ኣብ ሂወት ከይተሓጎስካ ምንባር ጥቕሙ እንታይ እዩ እንደይ

0: ክፋለጡ ይኹም እባ በለ ሰለሞን ብጣዕሚ እምበር ኣብ ቲቪ ኢንተርቪው ገይረሎም ነይረ በልክዎ ናባቶም ቁሊሕ በልኩ ከምዘይሸገርኩኹም ተስፋ ገብር በልክዎ ፅቡቕ ነይሩ በለ ፍትዊ ፍሽኽትኡ ደስ ዘብል እዩ እወ ንስኹን ይኹም እቲ ዝበዝሐ ተዛሪብኩምሞ ፅቡቕ ፕሮግራም እዩ ነይሩ በልክዎ ህቡባት ኢኻ ጌርካና በለ ዘርአይ ወዲ ሃለቃ ሃገር ብምላእ እንዲኹም ኣናውፅኩማ በልክዎ እወ ሕጂ ግን ስእላይ በራኺ ሓሊፉና ናትና ዝሓለፈ ዝኣረገ ታሪክ ኮይኑሎ በለ መስፍን ፅሩኡ ምውቕ ኢልዎም ኣሎ ፍትዊ በርሀ እውን ምውቕ ኢልዎም ቅድሚ ምምፅኦም ክሰት እዩ ፀኒሖም ክኾኑ ኣለዎም ኮሎኔል ታሪኩ ወልዳይ መፂኡ ተሓዊስዎም ኣሀ ሚስተር ቲቪ በለኒ መፅሓፈ ዳንኤል ምስቶም በረኸኛታት ምስ ኮሎኔል ታሪኩ ክፀንሕ ደልየ ነይረ ነንሕድሕዶም ዝዋግኡ ዝነበሩ ሰባት እንታይ ኢሎም ከም ዘዕልሉ ንምስማዕ ኩናት መጀም መስሓቀ ሃይ ሚስተር ኢኮኖሚ በልክዎ እንታይ ኣሎ ሓድሽ በለኒ በራሕ ርእሱ ኦኪያሉኡን ናይ ኤሌክትሪክ ብርሃን ምስ ዓለቦም የብለጭልጩ ነበሩ ተንደቀርቲ እንቱ ድማ ምልሕ ምልሕ ይብላ ገለ ተንኮል ዝኣልማን ዝርአን ዘለዋ ይመስላ ደይባ ሓንሳቢ ናውዒልና ተን ዝፈልጠን ትፈልጠን ኢኻ በልክዎ ካባኹም ጋዜጠኛታት እኮ ተራ ሰብ ዝያዳኹም ፈለጥ እዩ በለሞ ሰሓቀ ክስሕቅ ከሎ ብሓይሊ ዝሳቅ ግዲ እዩ ዝመስል ሙሉእ ነብሱ እዩ ፈርፈር ዝብል ከመይ በልክዎ ኣብ ኣፍ ሰብ ማይክ ገቲርኩም እንታይ ተሓስቡ ትምልእዎ ኣለኩም ዶ ካብ ምባል ላዕሊ እንታይ ዶ ትፈልጥዎ ኣለኩም እዩ ኣለካ ድማ ናይ ሰብ ሓሳብ ወሲድካ ከም ናትካ ጌርካ ምቕራብ ነቲ ዝተዋህበኩም ሓሳብ ከማን ከም ዘለዎ እንተተቕርብዎ ኮ ፅቡቅ ነይሩ ኩሉ ዝተንከፍኩምዎ ይባላሹ ጆርናሊዝም ከምዚኣ እንተኮይና ብማዕዶ በለ እቲ ልሙድ ብዙሓት ተራ ሰባት ኣብ ልዕሊ ጋዜጠኛታት ዝፍንውን ቐፌታ እዩ ነይሩ ግምታ ያብክዎን ሓንቲ ቓል ስለምንታይ ተቐይራ ኢሎም ዘጉርዑን ዝሓርኩም ሰባት ብዙሓት እዮም ግጥሚ ፀርፊ ወይ እውን ሙገሳ ተቐቢሉ ከም ዘቃልሕ ናይ እንዳስዋዝ ማሪ ንጋዜጠኛታት ምጥማት ማዓስ ኮን እዩ ደው ዝብል ኣቦይ ሙት ሓንሳብ ሓንሳብ ክሓስቦ ከለኹ ሲ ጋዜጠኛ ምዃነይ ወይ እውን ምባሃለይ ይሕርቕኒ ዝበልዎ ዘቃልሕ ሓሳዊ ለመጭ ሰኽራም ዘይንባሃሉ ነገር የለን በቲ ኣገልግሎትና ተደልዩ በቲ ሓደ ድማ ተፈንፊኑን ተረጊፁን ከመይ ኢሉ ይኸውን እንታይ ዓይነት ህወት እዩ ከመይ ዘይስቲ ከይፈተኻ እምበረ ይስቲ ካብ ዊስከይ ጎርዳ ዓበልኩ ጆርናሊዝም ኢዘንተ ደሲማል ላይክ ኢኮኖሚክስ ሚሽን በልክዎ ሓሪቅካ ዲኻ ዋላ መሳኹም ተባኢስካ በይ ክእቶ ዝፀላእኹ ሞ ሓመድ ይኹም ተስትይዎ በሉ በለኒ ዓበይ ሞተ ትኾነልና በልክዎ እንታይ ዝበለ ኣፅዋር ዲኹም ኣፅኩም ዘለኹም ከመይ ዘይኮነልኩም ዓበይ ሞ ፈሊጥኩምዎ እምበር ስልጣን እኮ ኣብ ኢድኩም እያ ዘላ በለኒ ዘረባ ኣቕንዕ ድግፍ ምባል ኣብ ኢዱ እያ ብዛዕባ ናይ ሎሚ ኣኼባ እንታይ ትብል በለኒ ከይተጠራጠርኩ ትምህርታዊ እዩ ነይሩ ኣብ ቅድሜና ተገቲሩ ዘሎ ሽግር ሕጂ ብግልፂ ይረኣየን ኣሎ በልክዎ ብሓቂ እንታይ ትብል ወደይ ከምናትካ ደኣ ግልፂ ኢሉ ዘይተረኣየኒ ደንቆሮ የመስለኒ በለ ብናይ ዲፕሎማስያዊ ቋንቋ ደንቆሮ ኢኻ ምባሉ እዩ ኣብ ኤምባሲታት ኢትዮጵያን ኣብ ውድብ ሕቡራት ሃገራትን ንነዊሕ እዋን ይሰርሑ ቢኬሬ ተሓሕዛ ኩሉ ምንቅስቃሳቱ ደዋ ባህልኡ ተፀንዐ እዩ ኣካዳድንኡ ድማ ከከም ኩነታት ኣየር እዩ ዝቀያየር ደበና እንተተራእዩ ካቦርት ናይ ማይ ጫማ ስካርፍ ናይ ክሳድ ፅላል ዘይሕዞ ነገር የብሉን ገዝኡ ኣይፈልጦን እየ ግን ከምቲ ዝውርድ ናብ ገዝኡ ምስ ጫማ ከዓ ከቶ ይእቶን እዩ ሓደ ክልተ ግዜ ናብ ቤት ፅሕፈቱ ከይደ ነይረ ናይ ሕክምና ክፍሊ ኦፕሬሽን ኣብ ቅድሚኡ እንታይ ኣለዎ ንጋፍ ሽጋራ ይኹን ቡን ኣብ ቤት ፅሕፈቱ ጥብ እንተይላ እተን ብክልተ ጎኒ ርእሱ ተሪፈን ዘለዋ ፀጉረየን ደው ዝብላ መሳርሕቱ ክሕርቆዎ እንተደልዮም ኣብ ቤት ፅሕፈቱ ኣትዮም ሽጋራ ይነግሩ ሽዑ ክፅለል እዩ ዝደሊ ዝሕዞን ዝጭብጦን እዩ ዝጠፍዎ ሙሉእ መዓልቲ ክኳያቁ ይውዕል ናይ ሰብ ስራሕ ድማ ከነኣስማዕት እዩ ዝኾነ ስራሕ ክርእያ ወይ ክእርማ እንተተዋሂባቶ ረኣየለይ በጃኻ ናይ እገለ ስራሕ ዕድለይ ኮይኑ ሽንፍላ ክፅርኽ ነብረ ተፈሪደ እንዳበለ ናስ ግና ሐያል ባልሙያይ ንዘቅረብ ካለይ ምስጋና ምስጋና ይድርብት ፊው ንስኻ እንታይ ተሰሚካ ብዛዕባ ተኺባ ኢላ ሓተትኩ ሪኢኻ ጓድ በለ ንዓይኒ መፅሓፈ ኣደ ሓርሓር እምበር ሃገር ይሸይጥ እዩ ኢሉ ዝኸሰኒ የለን ኣደ ሓርሓር እንተበሉ ድማ ብዙሕ ኣይግድሸንን እዩ በለኒ ዋ እዚ ሕጂ እንታይ ኣምፆ በልክዎ ፅናሕ ባ ጓድ እንታይ ጓድ እንዳበልኩኻ ኢሉ ተናኻሲ ዋዝኡ ሰዋ በለለይ ሞ 20 ዓመት ሱር ዝሰደደ ሽግር ብወፈራ ይፍታሕን እዩ ሽግር ኤርትራ ውሽጣዊ ሽግር ጥራይ ኣይኮነን ኣብ ወፃኢ ዘየቋርፅ ዲፕሎማስያዊ ፃዕሪ ኣብ ውሽጢ ድማ መሰረታዊ ህንፀት ኢኮኖሚን ፖለቲካዊ ስራሓትን ምርዳእን ዘድልዮ ብሜላን ብጥበብ ክትሓት ዝግብኦ ስራሕ እዩ ዋዛ ኣይኮነን ኣብ ገለ እዋን ንሓደ ስራሕን ወፈራን ምርብራብ ፅቡቕ እዩ እዚ ናብ ልማድ ከይቅየር ግን ይስጋኒ ሽግር ኤርትራ ቀሊል ኣይኮነን ሕልኽልኽ ዝበለ እዩ ነዚ ዝፀንሐ ሽግር ብወፈራ ክንፈትሕ ክንብል ካልኦት ንኣሽቱ ሽግራት ንፈጥር ኣለና 450 ዓበይቲ ናይ ፅዕነት መካይን 250 ሸልቶ 200 ምስ ተሰሓቢአን ናብ ሰሜን ምምፃእ ብዓይኒ ኢኮኖሚ እንታይ ማለት እዩ ብሓፂሩ ኢኮኖሚ ይዘናበላሎ ማለት እዩ ቀውዒ ከም ዘለና ኣይትረስእ ባኒ ካብ ድኳን እኽሊ ካብ ዕዳጋ እንተጠፍአ ኣይገርመንን እዩ
1: ሰማዕትና ነዚ ምደም ክተልኩና መስኮንኩ 19 ክፋል እዚኣ ትመስል ማለት እዩ ድመዘሎ ሰሙን ድማ 10 ክፋል ከመሓላልፈልኩም እየ ብዝተረፈ ነዚ ምን ክተልኩና መስኮንኩ ኣብ ድመዘሎ ሰንበት ስጋብ ንራኸብ ሰላም መዓልቲ ምነ ኢልኩም